በማጭ ለታ ለተረ ሄመኪ ዘ ድራይቭ ትሩ ለሚስተር ጆጆ አያጻ ማማ ሚዲያ ይዋባራ ጻይ ጻቃተራ ሄክቶራ ባፈላ በጌ ማማ ሚዲያ ዋና ዊ ካን ስታርት አስ ቴ አጊዋባ ከፈሰ ማፈላ በጌ አጃን ኡካሪ ማሌክ ሰባ ኤምፓይባ ሙቶ ማሄም ኡታ ጋይ ጋፓ ጋይ ኢትሰብን ትሮ ሄ ኡጻ ማንት ማም ስወድ ሲፒ ማንት ወል ሰማም ኮወርድ ዋክቲ ብነ ራፋሰላው ራፋሰላ ላይፍ ኦን ኤ ማሚ አረብ ራፊ ሰባ በከተው ለጦለ ደባታስ ከስማነ ከማቲን ከዘለ ፒሌሊ አውቻራ ታዶስ ግሩፕ ኢን ዘ ሚክስ አንተ መትስማ ሹማ ጋውፈላ ከማጋራ ያ ቦትስሌላ ደባታስ ከስማነ ከ ትበሎጃኒ